ማብራቆቆ ሚ አልበም ኬ ኩሪምስ ፋሃኩል ጉታ ዌቭስ ባንድ ኬ ፉራተማ አልበም ሚ አልበም ገ ሂማናፋዋ ለበተው ገ ትሬ ገ ሂሚኔ ሃመይከኒ አሚል ራጎ ገ ለበይ ኬቭስ ሚ ሙስሜ ሚ ሚ ለበገ አዱገ ቤሪ ነኪ ሺፋ ተውፊክ አዴ ሙሐመድ ዘሂን